ካፊርዌ ገነኒ ኮንጎተኩም ህየ ቲያባሚህም መርዌፋዋ ባይግ ጎትጋ ትባ ፋህ ኤከላንገ ቲያባሚህም ውፈደዋ ዲሩዌ እየፋሁ ኤከላንገ ቲያባሚህንገ አጀሉ ሀመቡሙ መሩገነዋነቴ ደን ቅያመ ድዋሁም ቲያባሚህን ዲሩዋነቴ ደን ኤከላንገ ሐድረተ ቲያባሚህን ሩጁዕ ኩረዋነቴ

ካፊር ወገነኒ ኮንጎተኩን ሄየ ቲያባሚህ ማርዌፋዋ ባይግ ጎትጋ ቲባ ፋህ ኤከላንገ ቲያባሚህ ፈደዋ ዲሩቪ ኤፋሁ ኤከላንገ ቲያባሚህ ገ አጀሉ ሐመቡሙ ማሩገነዋነቴ ደን ቂያመ ዱዋሁ ቲያባሚህ ዲሩዋነቴ ደን ኤከላንገ ሐድረተ ቲያባሚህ ሩጁዕ ኩረዋነቴ

ባጅ ይርከን ሐስል ኩርማ እታ አግነ ፈዳተ ከል ቢገንዳ አልጎም ጉሚደኪ ሙስሊም ለበቲ አኹና አኹቱና ነሰሉና ነብዩን ግሲራቱ መስ ተግነ ፍዳተ ከል ቢገንዲዩን አዲያ ጎታማ ኩርማ ጊሄ ነሲብ ለቢገንዲዩን አዲ ዱንያ አኹርቱ ባጅ ይርከን ኢሚሃ ሙስሊሙና ሚንበር ኩርማ አልጎም ዱአ ኩራ ፕሮግራም ወደን ዲቪቲ ዶክተር ወር ብሮ ሹክሪያን ኩል